Muertos. ኮላይ ጋር ክራክ ትዌለ ቀስለ ባለጫ ቀይር ፍርታለ ክራክ ኮላይ ጋር ትዌለ ቀስለ ባለጫ ለኩብላቲ ጋር ስሪበ እጅ ክሾክ ኤልክ ትርሳል